የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 12 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 12 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

አስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወይ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 8 ከቁጥር 1 እስከ 34 ላይ እንደተገለጸው የለምጻሙ መንጻት። ከተራራ በወረደ ጊዜም ብዙ ሕዝብ ተከተለው። እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና ከፊቱ ተንበርክኮ እየሰገደለት፣ ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለው። ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። ሰውየውም ወዲያውኑ ከለምጹ ነጻ። ከዚያም ኢየሱስ መፈወስህን ለማንም አታውራ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ሙሴ ያዘዘውንም መባ አቅርብ፣ ይህም ምስክር ይሆንላችኋል አለው። ኢየሱስ ቅፍርናሆም እንደ ደረሰ አንድ የመቶ አለቃ ቀርቦ እንዲህ ሲል ለመነው፣ ጌታ ሆይ አገልጋዬ ሽባ ሆኖ እጅግ በመሰቃየት ከቤት ተኝቶ ይገኛል አለው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃው ግን መልሶ እንዲህ አለ፣ ጌታ ሆይ ወደ ቤቴ እንድትገባ የሚገባኝ አይደለሁም። ነገር ግን ከዚሁ ሁነህ አንዲት ቃል ብቻ ተናገር፣ አገልጋዬም ይፈወሳል። እኔ ራሴ የምታዘዛቸው አለቆች ለእኔም የሚታዘዙ የበታቾች አሉኝ። ከእነርሱ አንዱን ሂድ ስለው ይሄዳል፣ ሌላው ና ስለው ይመጣል፣ አገልጋዬንም ይህንን አድርግ ስለው ያደርጋል። ኢየሱስም በመልሱ ተደንቆ ይከተሉት ለነበሩ ሰዎች እንዲህ አላቸው፣ እውነት እላችኋለሁ ከእስራኤል መካከል እንኳን እንዲህ ያለ እምነት ያለው አንድ ሰው አላገኘውም አላቸው። ብዙዎች ከምሥራቅና ከምዕራብ ይመጣሉ፣ በመንግሥተ ሰማይ ማዕድ ዙሪያ ከአብርሃም ከይስሐቅ ከያዕቆብ ጋር ይቀመጣሉ። መንግሥተ ሰማይ ተዘጋጅቶላቸው የነበሩ ግን ወደ ውጪ ወደ ጨለማው ይጣላሉ፣ በዚያም ለቅሶና ጥርስ ማፋጨት ይሆናል። ኢየሱስም መቶ አለቃውን ሂድ እንደ እምነትህ ይሁንልህ አለው። አገልጋዩም በዛች ቅጽበት ተፈወሰ። ኢየሱስ ወደ ጴጥሮስ ቤት ጎራ ሲል የጴጥሮስ አማት በትኩሳት ታማ ተኝታ አገኛት። እጇን ዳስሳት፣ ትኩሳቱም ለቀቃት፣ ተነስታም አገለገለችው። በዚያ ምሽት በአጋንንት የተያዙ ብዙ ሰዎች ወደ ኢየሱስ አመጡ። እርሱም መናፍስትን በቃሉ አስወጣ፣ በሽተኞችንም ሁሉ ፈወሰ። በዚህም ኢሳይያስ እንዲህ ብሎ የተናገረው ትንቢት ተፈጸመ፣ እርሱ ደዌያችንን ተቀበለ፣ ሕመማችንን ተሸከመ። ኢየሱስ ብዙ ሰዎች በዙሪያው ተሰብስበው ባየ ጊዜ ወደ ባሕሩ ማዶ እንዲሻገሩ አዘዛቸው። በዚህ ጊዜ አንድ የአይሁድ ሃይማኖት መምህር ወደ እርሱ ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮዎች ጉድጓድ፣ የሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም ሲል መለሰ። ደቀ መዝሙር የሆነ አንድ ሌላ ሰው ደግሞ ጌታ ሆይ መጀመሪያ ሄጄ አባቴን እንድቀብር ፍቀድልኝ አለው። ኢየሱስ ግን ሙታን ይቅበሩ፣ አንተ ተከተለኝ አለው። ከዚያም ኢየሱስ ወደ ጀልባ ገባ፣ ደቀ መዛሙርቱም ተከትለው ገብተው ሄዱ። ድንገት ኃይለኛ ማዕበል በባሕሩ ላይ ተነስቶ ጀልባይቱን እስኪሸፍን ድረስ አወካቸው። በዚህን ጊዜ ኢየሱስ ተኝቶ ነበር። ደቀ መዛሙርቱም ቀርበው ቀሰቀሱትና ጌታ ሆይ ጠፋን፣ አድነን አሉት። ኢየሱስም እናንተ እምነት የጎደላችሁ ለምን ይህንን ያህል ፈራችሁ አላቸው። ከዚያም ተነስቶ ንፋሱንና ማዕበሉን ገሠጸ፣ ወዲያውም ጸጥታ ሰፈነ። ሰዎቹም ንፋስና ባሕር እንኳን የሚታዘዙለት ይህ እንዴት ያለ ሰው ነው አሉ፣ እያሉም ተደነቁ። ባሕሩን ተሻግሮ ጌርጌሴኖን ወደሚባል አገር እንደ ደረሰ አጋንንት ያደሩባቸው ሁለት ሰዎች ከሚኖሩበት የመቃብር ቦታ ወጥተው ተገናኙት። በዚያ መንገድ ሰው ማለፍ እስከማይችል ድረስ እጅግ አደገኞች ነበሩ። እነርሱም የእግዚአብሔር ልጅ ሆይ ከእኛ ምን ጉዳይ አለ? ጊዜው ሳይደርስ ልታሰቃየን መጣህን? እያሉ ጮኹ። ከእነርሱ ትንሽ ራቅ ብሎ የብዙ አሳማ መንጋ ተሰማርቶ ነበር። አጋንንቱም ኢየሱስን የምታስወጣን ከሆነ አሳማዎቹ መንጋ ውስጥ እንድንገባ ፍቀድልን ብለው ለመኑት። ኢየሱስም ሂዱ አላቸው። አጋንንቱም ከሰዎቹ ወጥተው አሳማዎቹ ውስጥ ገቡ። አሳማዎቹ በሙሉ ከነበሩበት አፋፍ እየተጣደፉ ባሕር ውስጥ በመግባት ውሃ ውስጥ ሰጥመው ሞቱ። የአሳማዎቹ ጠባቂዎች ሸሽተው ወደ ከተማ በመሄድ የሆነውን ሁሉና በአጋንንት ተይዘው በነበሩ ሰዎች ላይ የተደረገውን ነገር አወሩ። እነሆ መላው የከተማ ነዋሪ ኢየሱስን ለመገናኘት መጣ። ባዩትም ጊዜ አገራቸውን ለቆ እንዲሄድ ለመኑት።
ጌታ ሰማይና ምድር ያልፋል ቃል ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

እግዚአብሔር ሆይ እንደ ቸርነት መጠን ምረትን አድርግልኝ እንደ ርህራይም ብዛት መተላለፌን ደምስስ መዝሙር 51 ቁጥር 1 ላይ እንደተገለጸው የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ ባሳለፍነው ሳምንት ውስጥ ለዕለታዊ ኑሮአችን አስፈላጊ የሆኑ ነገሮችን በመስራት ለራሳችንና ለቤተሰቦቻችን አስፈላጊ የሆኑ ነገሮችን ስናከናውን ቆይተናል። በዚህ ውጣውረድ ውስጥ በአጋጣሚ ይሁን ሆን ብለን እህት ወንድሞቻችንን ያስቀየምንባቸው የበደልናቸው ወቅቶች እንደሚኖሩ እሙን ነው። ለዚህ ነው ታዲያ የዛሬው ለተሰንበት አስተንትኗችን እግዚአብሔር ሆይ ምረትን አድርግልኝ በሚለው በዳዊት የመማፀኛ ጸሎት የጀመርነው። ዳዊት በዚህ በመዝሙር 51 ላይ በቅንነት እንዲያገለግል የሰጠውን የእግዚአብሔር ሕዝብ በመበደሉ የተነሳ እግዚአብሔር ምረት እንዲያደርግለት ሲማጸን እንሰማለን። በዚህው ምዕራፍ ውስጥ ዳዊት ምህረት፣ የማይናወጥ ፍቅር፣ ታላቅ ርህራዬ፣ ደምስስ፣ እጠብ፣ አንጻ፣ መተላለፍ፣ በደል፣ ኃጢአት የሚሉትን ቃላት በተደጋጋሚ ሲጠቀም እናያለን። ከበደሉ ሁሉ እግዚአብሔር ያነጻው ዘንድ ዳዊት ከፍተኛ የሆነ ሮሮ ወደ እግዚአብሔር እንዳቀረበ ሁሉ እኛም በማወቅም ሆነ ባለማወቅ ከሠራነው ኃጢአት ያነጻንና ያጥበን ዘንድ ወደ እግዚአብሔር መጮ ይገባናል። ሰማይ ከመሬት ከፍ እንደሚል ሐሳቡ ከሐሳባችን መንገዱ ከመንገዳችን ልዩ የሆነው እግዚአብሔር በምረቱ ይጎበኘን ዘንድ በርትተን ልንጸልይ ይገባናል ማለት ነው። በዛሬው ዕለተ ሰንበት እኛ እንድናስተነትንበት ቤተ ክርስቲያናችን የሰጠችን የዕለቱ ምንባብ በቀዳሚነት የተወሰደው ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 18 ላይ የተወሰደው ጳውሎስ ስለ አገልግሎቱ ያቀረበው መከላከያ የሚያመለክት ሲሆን ጳውሎስ በዚሁ መልእክቱ ጌታ በሰጠኝ ሥልጣን እጅግ ብመካም በዚህ አላፍርም፣ ሥልጣኑን የተቀበልነው እናንተን ለማነጽ እንጂ ለማፍረስ አይደለምና በማለት እኛ ክርስቲያኖች ይነስም ይብዛም በቤተሰብ ውስጥ ይሁን በሥራ ቦታ የተሰጠንን ኃላፊነት ሰዎችን ለማነጽ እንጂ ለማፍረስ ማዋል እንደሌለብን ሐዋርያው ጳውሎስ ዛሬ ያሳስበናል። በዛሬው ዕለት ሰንበት በሁለተኛነት ላስተንትኖ ይሆን ዘንድ የተሰጠን የእግዚአብሔር ቃል የተወሰደው የያዕቆብ መልእክት ምዕራፍ 3 ከቁጥር 1 እስከ 8 ላይ የተጠቀሰው አንደበትን መግራት በሚል አርዕስት የተጠቀሰው ሲሆን ፈረሶች እንዲታዘዙልን ልጓም በአፋቸው ውስጥ ስናስገባ መላ ሰውነታቸውን መምራት እንችላለን። ወይም መርከቦችን ተመልከቱ፣ ምንም እንኳን እጅግ ትልቅና በኃይለኛ ንፋስ የሚነዱ ቢሆኑም የመርከቡ ነጂ በትንሽ መሪ ወደሚፈልገው አቅጣጫ ይመራቸዋል። እንዲሁም ምላስ ትንሽ የሰውነት ክፍል ሆና ሳለ በተላላቅ ነገሮች ትኩራራለች። ትልቅ ጫካ በትንሽ እሳት እንዴት ተቃጥሎ እንደሚጠፋ አስተውሉ። ምላስም እንደ እሳት ናት። በሰውነት ክፍሎቻችን መካከል የምትገኝ የክፋት ዓለም ናት። ሰውነትን ሁሉ ታረክሳለች፣ ደግሞም የፍጥረትን ሩጫ ታቃጥላለች፣ ራሷን በገሃነም ትቃጠላለች የሚለው ነው። ይህ መልእክት ምንም እንኳን ሁልጊዜ ምላሳችንን መቆጣጠር አስቸጋሪ የሆነ ነገር ቢሆንም ቅሉ ምላሱን የሚቆጣጠር ፍጹም የሆነ ሰው ካለ ግን ያ ሰው ሕይወቱን መቆጣጠር ይችላል ማለት ነው። ከምላስ የሚመነጭ ክፉ ነገር ሁልጊዜም ቢሆን ምንጩ ዲያብሎስ ነው። በምላሳችን እግዚአብሔርን እናመሰግናለን፣ በምላሳችን ለእግዚአብሔር እንዘምራለን፣ በምላሳችን ሰውን እናወድሳለን። በተቃራኒው ግን በምላሳችን ብዙ ክፉ ነገሮችን እንናገራለን። ለዚህም ነው እንግዲህ ነቢዩ ኢሳይያስ እግዚአብሔር እንዲህ ይላል፣ ይህ ሕዝብ በአፉ እኔን ይቀርባል፣ በከንፈሩ ያከብረኛል፣ ልቡ ግን ከእኔ የራቀ ነው፣ የሚያመልከኝም ሰው ባስተማረው ሰው ሠራሽ ሥርዓት ብቻ ነው ይለናል። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 13 ላይ እንደተጠቀሰው በማለት እግዚአብሔር በሰው ልጆች የይስሙላ ተግባር እንዳልተደሰተ ይናገራል። በዛሬው ዕለተ ሰንበት አንደበታችንን መግራት የሚያስችለንን ጥበብ እግዚአብሔር ይሰጠን ዘንድ ልንማጸን ያስፈልጋል። ምክንያቱም አንደበታችን ሁልጊዜም ከሰው ጋር ያጋጨናል፣ ከእግዚአብሔርም እንድንርቅ ያደርገናልና። በዛሬው ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቅ ታምራትን ሲያከናውን እንመለከታለን። ታምር ማለት አስደናቂ፣ ያልተለመደ፣ ከዚህ በፊት አይተነው የማናውቀው ነገር ወይም ሥራ ማለት ነው።
እግዚአብሔር አምላክ በብሉይ ኪዳን ለሕዝቡ ማንነቱን ለማሳየትና ለማስተማር የተለያዩ ተአምራትን አድርጓል። ለምሳሌ በሙሴ፣ በኢያሱ፣ በኤልያስ በመሳሰሉ ነቢያት ተአምራትን አሳይቷል። በአዲስ ኪዳንም ጌታችን መድኃኒታችን ብዙ ተአምራቶችን እንዳደረገ አይተናል። ለምሳሌ በእናታችን ምልጃ ውሃውን ወደ ወይን ጠጅ ለወጠ፣ በውሃ ላይ ተራመደ፣ ንፋሱን ጸጥ በማድረግ ሥልጣኑን አሳየ፣ አጋንንትን አወጣ፣ ሰዎችን ከብዙ ደዌዎችና በሽታዎች ፈወሰ፣ 3 ሰዎችን ከሞት አስነሳ። ተአምራዊ ሥራዎቹ እጅግ ብዙ ናቸው። የሰው ልጅ በሕይወት ዘመኑ ሁሉ የማያጋጥመው የኑሮ ውጣ ውረድ፣ የኑሮ ማዕበል፣ ውሽንፍርና ሞገድ የለምና የዚህ ዓይነቱ መከራ በራሱም በቤተሰቡም ይመጣበታል። በሽታ፣ ችግር፣ የኑሮ ውድነት ተጠቃሾች ናቸው። የሰው ልጅ በእነዚህ ችግሮች ሲወድቅ ሊመካበት፣ ችግሩን ሊቋቋምበት የሚችልበት ሀብት፣ ወገን ሊሻ የግድ ይለዋል። በዚህ ወቅትም የራሱ ወገንም ሆነ ሀብት ይሸሹታል። በዚህ የችግር ወቅት አይዞባይ በርታባይ ያስፈልገዋል። በዚህ እጅግ አስቸጋሪ በሆነ ወቅት አይዞባይ በርታ ባይ ሲያጣ ተስፋ ይቆርጣል፣ ራሱም ይጠላል፣ ራሱን ለማጥፋት ያስባል። ምክንያቱም በዚህ ችግርና መከራ ውስጥ አይዞባይ ከማጣቱም ባሻገር የራሱ የሆነ ጉልበት ሁሉ ይክደዋል። ታዲያ ለዚህ መድኃኒቱ ምን ሊሆን ይችላል? ምንም ቢባል መልሱ እንደገና አንድ ብቻ ነው። የሰናፍጭ ቅንጣት የምታክል እምነት ካለን በቂ እንደሆነ፣ ንፋስና ባሕርም የሚታዘዙለት፣ ባሕሩንም ሞገዳችንንም ችግሮቻችንንም በሽታዎቻችንንም ሁሉ ጸጥ ለጥ ብለው የሚገዙለት አምላክ ከእኛ ጋር ነውና ለእርሱ ችግሮቻችንን መናገርና ማስረከብ ይኖርብናል። ዛሬ ቀደም ሲል ሲነበብ የሰማችሁት ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 34 ላይ እንደተጠቀሰው እዛ ውስጥ በመጀመሪያ ከለምጽ ስለ ነጻው ሰው፣ በሁለተኛ ደረጃ የመቶ አለቃ የነበረውና የነበረውን ከፍተኛ እምነት ኢየሱስ ያደነቀው፣ በሦስተኛ ደረጃ ደግሞ ኢየሱስ ብዙ ሰዎችን መፈወስን የሚገልጽ መልእክት ያለው የቅዱስ ወንጌል ክፍል ነው። በዛሬው ቅዱስ ወንጌል ውስጥ በቅድሚያ ከለምጽ የነጻውን ሰው ታሪክ እናገኛለን። ለምጽ የሚለው ቃል በግሪክ ቋንቋ የሚያመለክተው የለምጽ በሽታን ብቻ ሳይሆን ማንኛውንም አይነት የቆዳን በሽታ ያመለክታል። ይህ ለምጻም የነበረው ሰው ኢየሱስን በትሕትና ቀርቦና በፊቱ ተንበርክኮ ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህን በማለት ሲጠይቀው እንሰማለን። በለምጻውም ሰውና በኢየሱስ መካከል በተደረገው ውይይት ውስጥ 2 አስገራሚ እውነታዎችን እናገኛለን። በቅድሚያ ፈውስ የሚያገኘው ሁሉን ቻይ በሆነው በጌታችን ኢየሱስ ክርስቶስ መልካም ፍቃድ ብቻ መሆኑን ያሳየናል። በሁለተኛ ደረጃ ደግሞ የዚህን ለምጻም ሰው እርግጠኛ፣ ጠንካራ ጽናት ያለው እምነት እናገኛለን። የእኛ የሰው ልጆች ሕይወት ብዙ ነገሮች ውስጥ በየዕለቱ ያልፋል። በበሽታ፣ በመከራ፣ በጭንቀት፣ የአእምሮ እረፍት ማጣት የመሳሰሉ ነገሮች ሕይወታችንን ያምሱት ይገኛሉ። ስለዚህም የእግዚአብሔርን ፈውስ ያሻናል ማለት ነው። በዛሬው ቅዱስ ወንጌል ውስጥ የተጠቀሱት ተአምራት ከለምጽ በሽታ ከተፈወሰው ሰው አንስቶ የመቶ አለቃው አገልጋይ፣ የጴጥሮስ አማትና በተለያዩ እርኩስ መናፍስት የተያዙት የነበሩት ሰዎች የተፈወሱበት የእግዚአብሔር በጎ ፈቃድና እነዚህ ሰዎች በነበራቸው ጠንካራ እምነት የተነሳ መሆኑን ከዛሬው ቅዱስ ወንጌል ለመረዳት እንችላለን። ታዲያ ይህንን የእግዚአብሔር ፈውስ በምንሻበት ወቅት ሁሉ ይህ መሻታችን እውን ይሆን ዘንድ ቀደም ሲል የተጠቀሱትን 2 መስፈርቶች ማሟላት ይገባናል። ሁሉን ቻይ የሆነውን የጌታችን ኢየሱስ ክርስቶስን መልካም ፍቃድ መጠየቅና በእኛ በኩል ደግሞ ጠንካራና ጽናት ያለው እምነት ሊኖረን ያስፈልጋል ማለት ነው። በተለይም ደግሞ በጊዜው ትልቅ የሚባል ሥልጣን የነበረው የመቶ አለቃ የነበረው ሰው በሥልጣኑ ሳይመካ ጌታችን ኢየሱስ ክርስቶስ አዳኝ እንደሆነ በማመኑ እርሱና ቤቱ ለጌታ የተገቡ አለመሆናቸውን በትሕትና በመግለጹ የተነሣ ያሰበውና የጠየቀውን ፈውስ ማግኘቱን ሰምተናል። ሁልጊዜም ቢሆን ራሳችንን ዝቅ አድርገን በእምነት በጌታ ፊት በምንቀርብበት ጊዜ ሁሉ እርሱ የልባችንን መሻት ይሰጠናል ማለት ነው። ሁላችንም ኀጢአት በመሥራታችን የተነሣ የእግዚአብሔር ክብር ጎሎናል። ለጌታ ክብር የተገባን አይደለንም። ብዙ ጊዜ እምነት ይጎለናል። በእምነታችን ጠንክረን ከኀጢአት ነጽተን በምላሳችን ሳይሆን በሕይወታችን የእግዚአብሔርን ክብር በመግለጽ የእርሱን ፈቃድ ፈጻሚዎች እንሆን ዘንድ እመቤታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን።
አሜን የሰማነውን በልቦናችን ያሳድርልን።

0: አድማጮቻችን የዛሬው የእሁድ ያምሌ 12 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት ምክንያት የሚሰቃዩትና የሚሞቱትን ሰዎች መዘንጋት በፍጹም የለብንም ማለታቸው መገለጹን የሚያመለክ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። አሁንም ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር መንግስት በጸጥታ የሚያድገው በፍቅር እንጂ በኃይል አይደለም ማለታቸው መገለጹን የሚያመለክ ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ውበት ወደ ሰማይ እይታችንን እንድናነሳ ይረዳናል ማለታቸው መገለጹን የሚያመለክ ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን የቀርሜሊዮስ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን መጎብኘታቸው መገለጹን የሚያመለክ ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም 21ኛውን የምስራቅ አፍሪካ የጳጳሳት ጉባኤ ለመሳተፍ የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳትና ተወካዮች ናይሮቢ ኬንያ መግባታቸው መገለጹን የሚያመለክ ዜና ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ አብራቱ ኤል ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድት

ና ጉዳዩ በሰላም ይፈታ ዘንድ ጸሎት ማድረግ እንደሚቀጥሉ ተናግረዋል። ሁሉም ሰው የማያቋርጠውን ጸሎታችንን ለሰላም በትጋት አጥብቀው ለመጸለይ እንዲተባበሩ አሳስበዋል። በተጨማሪም ፒያሳ ዴላ ሊበርታ በተሰኘው ስፍራ የተሰበሰቡትን በርካታ ምዕመናን ተቀብለው ሰላምታ አቅርበውላቸው እንደነበረም ተገልጿል። በካስተል ጋንዳልፎ በሚገኘው የሐዋርያዊ የማረፊያ ቤት መግቢያ ላይ ከእግዚአብሔር ጋር ለመገናኘትና የእሁድ የመላእክ እግዚአብሔር ጸሎትን ብቻ በማድረግ ርዕሰ ሊቃነ ጳጳሳቱ ጭንቀታቸውንና ሐሳባቸውን እንደገና ዓለምን አሁንም በሚነኩ በርካታ ግጭቶች ላይ አተኩረዋል። በጦርነትና በአመፅ በተበታተኑ የተለያዩ አገሮች ውስጥ የሚከሰቱትን ክስተቶች በአሳሳቢነት መከታተላችንን እንቀጥላለን። በእነዚህ ግጭቶች ምክንያት እየተሰቃዩና እየሞቱ ያሉትን አንርሳ። እናም ለሰላም ለጋስ ጥረቶች የማያቋርጥ ጸሎታችንን ማድረግ እንቀጥል ሲሉ ቅዱስነታቸው ተናግረዋል። ዛሬ በዩክሬን ግጭቶች የሟቾች ቁጥር ሪፖርት ተደርጓል። ዋና ከተማዋ ኪየቭ በከባድ የሩሲያ ሚሳኤል ጥቃት ተመታ። አንድ ሰው ተገድሎ በደርዘን የሚቆጠሩ ሰዎች ቆስለዋል ተብሎ ተዘግቧል። ይህ በእንዲህ እንዳለ የዩክሬን ጦር በጥቁር ባህርና በአዞቭ ባህር ውስጥ በሩሲያ ወታደራዊ ኢላማዎች ላይ ዘመቻቸውን እንዳካሄዱ ተናግሯል። በተመሳሳይ ጊዜ በደቡብ ኢራን አዳዲስ የአሜሪካ የአየር ድብደባዎች ሪፖርት ተደርገዋል። ከዚያም ቴህራን በኩዌት ውስጥ የአሜሪካ ወታደራዊ ግጭቶችን ኢላማ በማድረግ ሚሳኤሎችንና ድሮኖችን ተኩሳ ነበር። ዋሽንግተን አዲሱን ጥቃት ባለፈ አርብ በዮርዳኖስ በሚገኘው ሙዋፋክ አል ሳልቲ የአየር ጣቢያ ላይ ከተፈጸመው ጥቃት ጋር አያይዞታል። በዚህ ጥቃት ሁለት የአሜሪካ ወታደራዊ አባላት ተገለዋል እና ሦስተኛው ደግሞ እስካሁን የት እንዳለ እንደማይታወቅ ተገልጿል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከዚያም የካስተል ጋንዶልፎ ነዋሪዎችን ሁሉ ሰላምታና ምስጋናቸውን አቅርበው ከሁሉም የዓለም ክፍሎች የመጡ ምዕመናንን በደስታ ተቀብለዋል። ለሕይወት በዓል በሳሉዞ በተሰበሰቡና በእማሆይ ኤልቪራ ለተቋቋመው የፎኮላሪ ማኅበር ንቅናቄ አባላት ልዩ ሰላምታ አቅርበዋል። በእንግሊዝኛ ንግግር ያደረጉት ቅዱስነታቸው የሬኒዩም ክሪስቲን ወጣት አዋቂ አባላትን እንዲሁም በሲድኒ ረዳት ጳጳስ አንቶኒ ፕሪስ የታጀቡ የላዮን መንፈሳዊ ነጋዲያን የተሰኘውን ዓለም አቀፍ የሥልጠና ኮርስ ተሳታፊዎች ሰላምታ እንዳቀረቡላቸውም ተዘግበዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የእግዚአብሔር መንግሥት በጸጥታ የሚያድገው በፍቅር እንጂ በኃይል አይደለም ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በሐምሌ 13 2018 ዓ.ም የመላእክ እግዚአብሔር ጸሎት ካደረጉ በኋላ በዕለቱ ከማቴዎስ ወንጌል ከምዕራፍ 13 ከቁጥር 24 እስከ 43 ላይ ተወስዶ በተነበበውና ጌታችን ኢየሱስ ክርስቶስ ለሕዝቡ ስለ እንክርዳድ የሰናፍጭና የእርሾ ምሳሌ በሚገጸው የቅዱስ ወንጌል ክፍል ላይ ተንተርሰው ባደረጉት የቅዱስ ወንጌል አስተንትኖ የእግዚአብሔር መንግሥት በጸጥታ የሚያድገው በትሕትና በትዕግሥትና በፍቅር መሆኑን ገልጸው ክርስቲያኖች ምስጢራዊ በሆነው በእግዚአብሔር ሥራ እንዲታመኑ እና በዓለም ላይ ትንንሽ የወንጌል ዘሮች እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሌዮ ክርስቲያኖች አስደናቂ የእግዚአብሔርን ኃይል ለማሳየት የማይችሉትን ፈተናዎችን እንዲተዉ አሳስበዋል። የእግዚአብሔር መንግሥት እንደ ትንሽ ዘር ወይም እንደ ትንሽ እርሾ በማይታይ ሁኔታ እንደሚሠራ በጸጥታና በትዕግሥት እንደሚያድግ ምዕመናንን አስታውሰዋል። ርዕሰ ሊቃነ ጳጳሳቱ በካስተል ጋንዳልፎ በሚገኘው የጳጳስ እረፍት ማድረጊያ ቪላ ካለበት ስፍራ ሆነው እሁድ ዕለት ሐምሌ 13 2018 ዓ.ም የመላእክ እግዚአብሔር ጸሎት ካደረጉ በኋላ በስፍራ ለተገኙ ምዕመናን ባደረጉት የቅዱስ ወንጌል አስተንትነው ከቅዱስ ማቴዎስ ወንጌል የተወሰዱ ሦስት ምሳሌዎችን ማለትም የስንዴውንና የእንክርዳዱን የሰናፍጭ ዘርና እርሾ ምሳሌዎች ላይ ተንተርሰው እግዚአብሔር በታሪክ ወንዶችና ሴቶች ሕይወት ውስጥ የሚሠራበትን መንገድ ገልጸዋል። ርዕሰ ሊቃነ ጳጳሱ ራሱን በኃይል በማስገደድ ወይም በድል አድራጊነት መንፈስ ከመድረስ ይልቅ እግዚአብሔር ትንሽነትን
የልባ ምንነትና የትዕግስት ፍቅሩ ምልክት አድርጎ እንደሚመርጥ ተናግረዋል። እሱ እንድንቀበል ወይም እንድንክድ በነጻነት ይተወናል ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ተናግረዋል። የእግዚአብሔር ፍቅር በእንክርዳድ መካከል እንኳን መገኘቱን እንደሚያሳይ፣ እንደ ትንሹ ዘር በማይታይ ሁኔታ እንደሚሠራና ዓለምን በዝምታ እንደሚለውጥ በመጥቀስ

0: ሊጥን እንደ ሚያቦካ እርሾ ዓለምን ይለውጣል ብለዋል። ርዕሰ ሊቃነ ጳጳሱ ብዙ ሰዎች እግዚአብሔር በከፍተኛ ሁኔታ ጣልቃ እንዲገባና ክፉውን ወዲያውኑ ከዓለም እንደሚያስወግድ እንደሚጠብቁ አምነዋል። እንዲህ ያሉ ግምቶችን መውሰድ እንደሌለብን አስጠንቅቀዋል። የክርስቲያን ሕይወትና የቤተ ክርስቲያንን ጤናማ ያልሆነ እይታ ሊቀርጹ ይችላሉ ሲሉ አክለው አሳስበዋል። በምትኩ እግዚአብሔር በመንግሥቱ በክፉ ነገሮች መካከል እንኳን እንደሚያድግ እንዲገነዘቡ ተጠርተዋል ያሉት ርዕሰ ሊቃነ ጳጳሳቱ፣ ይህም በጨለማ ውስጥ እያለፈ የሚመጣን መልካም ነገር መለየት፣ የችኮላ ፍርድ ለመስጠት የሚያስገድዱንን ፈተናዎች መቋቋምና ቀስ በቀስ የእግዚአብሔርን ጸጋ ሥራ በትዕግሥት ማጀብ ይጠይቃል ብለዋል። ቅዱስነታቸው አክለው መንግሥቱ ብዙውን ጊዜ በተለመደው የዕለት ተዕለት ሕይወት ጊዜያት ውስጥ ይታያል፣ ሳይስተዋል እየሄደ ቢሆንም ያለማቋረጥ በሥራ ላይ ነው ያሉ ሲሆን፣ እግዚአብሔር ባይኖርም እንኳን ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ ሁልጊዜም አለ፣ ፍቅሩ ሁልጊዜ ለመረዳት ዝግጁ መሆኑን ለምዕመናን አረጋግጠዋል። ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር የተግባር መንገድ ክርስቲያኖች በግልም ሆነ በቤተ ክርስቲያን አባላት የአኗኗር ዘይቤ መሆኑ እንዳለበት ተናግረዋል። አማኞች ወንጌልን ማዕከል ያደረገ አቀራረብ ብለው የገለጹትን እንዲቀበሉ፣ እብሪትን ሌሎችን የመግዛት ፍላጎት ወይም እምነትን ለመጫን ኃይልን ከመጠቀም እንዲቆጠቡ አበረታተዋል። በምትኩ ክርስቲያኖች በእግዚአብሔር ጸጥተኛ ሥራ ላይ እምነታቸውን ሊጥሉ ይገባል ብለዋል። የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በወቅቱ ካርዲናል ጆዜፍ ራዚንገር ተብለው ይጠሩ የነበሩትን በመጥቀስ ርዕሰ ሊቃነ ጳጳሳት ሊዮ ክርስቲያኖች የዘርን ማለትም የእህል ዘር ማለት ነው አመክንዮ እንዲቀበሉ ተጠርተዋል። ይህም የስኬትና የታላቅነት ሳይሆን ራሳችንን ትንሽ ማድረግና ሌሎችን ማገልገል ነው ብለዋል። በዚህ መንገድ ክርስቲያኖች ትንንሽ የወንጌል ዘሮችና የፍቅር እርሾ ሊሆኑ ይችላሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምዕመናንን ለቅድስት ድንግል ማርያም አማላጅነት አደራ ሰጥተዋል። የእግዚአብሔርን ቃል ዘር በትሕትና የተቀበሉት ክርስቲያኖች በእምነት ጉዞአቸው ላይ እንድትደግፋቸው እመቤታችን ቅድስት ድንግል ማርያምን ከተማጸኑ በኋላ ቅዱስነታቸው አስተንትኗቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞው የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛው ውበት ወደ ሰማይ እይታችንን እንድናነሳ ያደርገናል ማለታቸው ተገለጸ። በካስተል ጋንደልፎ የአልባኑ አገረ ስብከት ለርዕሰ ሊቃነ ጳጳሳት ክብር ለመስጠት የበጋ ወቅት የክብር ኮንሰርት እያቀረበ እንደሚገኝ የተገለጸ ሲሆን፣ ውበት በማይጎልበት ዓለም ውስጥ እንኖራለን፣ እንደዚህ አይነት አጋጣሚ ለመሰባሰብ ዕድል ማግኘት በእውነት ትልቅ ስጦታ ነው ሲሉ ቅዱስነታቸው በኮንሰርቱ ዝግጅት ላይ መናገራቸው ተገልጿል። ውበት በማይጎለብትበት ዓለም ውስጥ እንኖራለን። ብዙ ችግሮች አሉ። ጦርነቶች፣ ግጭቶች፣ ጥላቻ፣ አመፅ፣ ሥራ አጥነትና ሌሎች ብዙ ነገሮች። እንደዚህ አይነት አጋጣሚ ለመሰባሰብ ዕድል ማግኘት በእውነት ትልቅ ስጦታ ነው። ምክንያቱም ከዚህ ሁሉ በላይ እንዳለ ያስታውሰናል። ወንዶችና ሴቶች ስንመርጥ ከልብ ወደ ልብ ወደ ሰማይ ለማየትና እይታችንን ለማንሳት የሚረዳንን ውበት ለመግለጥ አንድ ላይ መሰባሰብ እንደሚችሉ ያስታውሰናል። በእነዚህ ቃላት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ምሽት ሐምሌ 11 2018 ዓ.ም በካስተል ጋንዳልፎ በሚገኘው የሐዋርያዊ የእረፍት ማድረጊያ ስፍራ ውስጥ በተካሄደው ኮንሰርት መደምደሚያ ላይ ለተገኙ ሰዎች ካደረጉት ንግግር የተወሰደ ሲሆን፣ ኮንሰርቱ የተዘጋጀው በአልባኑ አገረ ስብከት ነበር። ይህም ርዕሰ ሊቃነ ጳጳሳቱ በበጋ ወቅት በሮም ደቡባዊ ከተማ ባሳለፉት የበጋ ቆይታቸው ለጳጳሱ ያላቸውን ቅርበትና ፍቅር የሚያሳይ ምልክት ተደርጎም ተወስደዋል። እንደምታውቁት ከአንድ ወር በፊት ወደ ስፔን ተጉዤ ነበር። እናም የዚያ ጉዞ ዋና ዓላማ ዐይኖቻችንን፣ እይታችንን ወደ ሰማይ ማንሳት ነበር። ሙዚቃ፣ ሥነ ጥበብና ውበት ወደ ላይ እንድንመለከት፣ ወደ እግዚአብሔር እንድንሄድና በእርግጥም ከሰው ልጅ ምርጥ ገጽታዎች አንዱ ወደ ሆነው እንድንሄድ የሚረዱን መንገዶች ናቸው ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን፣ የሙዚቃና የሥነ ጥበብ ዋጋን በማሰላሰል የሰውን እይታ ከአሁኑ መከራ በላይ ከፍ ለማድረግ የሚችሉ መንገዶች እንደሆኑ ገልጸውላቸዋል። ውበትን ወደ እግዚአብሔር የሚያደርስና ተስፋን የሚያድስ ተሞክሮ እንደሆነም ጠቁመዋል። በኮንሰርቱ ወቅት የተከናወነው በትክክል ይህ ነበር። የቫዮሊኒስት ማርኮ ሮሊያኖ ፓሎናይዝን ከኒኮሎ ፓጊኒኒ ሶስተኛው የቫዮሊን ኮንሰርት ልዩ በሆነ ሁኔታ አሳይተዋል። የፒያኖ ተጫዋቾች ደግሞ በማይስትሮ ፒየር ካርሎ ሮዚኒ መሪነት በሉዊስ ባክሎቭ የሊበራ ፋንታሲ ኢ ቫሪያዚዮኒ ሱላ ኖርማ አቅርበዋል። በቪንቼንሶ ቤሊኒ ኖርማ ላይ የተመሠረተ ዝግጅት እንደነበረም ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሙዚቀኞቹ ያላቸውን ምስጋና እንዲህ በማለት ገለጹ። ለአርቲስቶች ከልብ የመነጨ ምስጋናዬን አቅርቡልኝ። እናም በዚህ የውበት ወቅት ታላቅ ነገርን ለመለማመድ ችለናል። እግዚአብሔር በፍጥረቱ ውስጥ ወደ ፈለገው ነገር ማለትም ወደ ውበት መግባት ሲሉ ኮንሰርቱን ላዘጋጀው ለአልባኖ ሀገረ ስብከት ምስጋናቸውን አቅርበዋል። ምሽቱ የተከፈተው የአልባኖ ጳጳስ በሆኑት ቪንቼንሶ ቪቫ ባደረጉት የእንኳን ደህና መጣችሁ ንግግር ሲሆን ርዕሰ ሊቃነ ጳጳሳቱ ወደ ካስተል ጋንዳልፎ በመመለሳቸው ለአካባቢው ቤተ ክርስቲያን ያቀረቡትን ምስጋና በማስታወስ ተቀብለዋል። ኮንሰርቱ ምስጋና የምንሰጥበትና የሲምፎኒክ ሙዚቃ ሲምፎኒክ ማለት አድማጮቻችን ሲምፎኒ ሙዚቃ ማለት ለሙሉ ሲምፎኒ እርስ በርሱ የሚግባባ የሙዚቃ ድምፅ ኦርኬስትራ የተጻፉ ታላላቅና ውስብስብ የሙዚቃ ቅንብሮች ሲሆን ይህም ጭብጥ ያለው እድገትና ለግርማ ሞገስ አጽንኦት ይሰጣል። ስጦታን አብረን የምንጋራበት መንገድ እንዲሆን ታስቦ እንደነበር አስረድተዋል። የቤሊኒ ኖርማ በመጥቀስ ጳጳሱ ሐሳባቸውን ወደ በብዙ የጦርነት ትዕይንቶች ውስጥ ዓለምን እያፈረሱ ከልጆቻቸውና ከቤተሰቦቻቸው ጋር በመሆን ከፍተኛውን የግጭት ዋጋ የሚከፍሉ ሴቶችና እናቶች አዙረዋል። በእነሱ ውስጥ ለነገ እርቅ ለመፍጠር የሚለው ተስፋ እንደሚንጸባረቅ አስተውለዋል። ይህም የሊቀ ጳጳስ ሊዮ 14ኛ የሰላም ጥሪን የሚያስተጋባ መሆኑን አስተውለዋል። ይህም ከጵጵስና ሥልጣናቸው መጀመሪያ ጀምሮ ደግመውታል ሲሉ ተናግረዋል። የኮንሰርት ፕሮግራሙ ሁለት የ19ኛው ክፍለ ዘመን የጣሊያን ሙዚቃ ግንባር ቀደም ተዋናዮች ኒኮሎ ፓጋኒኒና ቪንቼንሶ ቤሊኒ ወደ ውይይት አምጥተዋል። ሁለቱ ሥራዎች በግጥምና በመዘመር ጥራታቸው አንድ ሆነዋል። የሙዚቃ ጉዞን በመፍጠር የሙዚቃ መሳሪያዊ ብቃታቸውንና የኦፔራ ቋንቋ ያጣመረ ነበር። የኖርማ ዳግም ትርጓሜ በተለይም በፒያኖና በኦርኬስትራ ብቻ የዋናው ገጸ ባሕሪ ከመከራ ወደ ይቅርታና የራስን ጥቅም መሥዋዕትነት ጉዞ ተመልሷል። የግል ታሪክን በፍቅርና በሰላም ኃይል ላይ ወደ ሁለንተናዊ ነጸብራቅ ቀይሯል። የኮንሰርቱ ፕሮግራም እንደገለጸው ውበት በጦርነት ነፍሶች በሚናወጠው አየር እንኳን የመስማት ችሎታ ጭምር ይናገራል። ከኮንሰርት ጋንዳልፎ ሰማይ በታች ዓለም አቀፋዊ ለመሆን የፈለገ የተስፋ ምልክት ነበር። ኮንሰርቱ የተጠናቀቀው በኮከብ የተሞላ ሰማይ በስክሪኑ ላይ ኦርኬስትራውን በማንጸባረቅ ነው። በዝግጅቱ መጨረሻ ላይ ቅዱስ አባታችን ሙዚቀኞችንና ተሰብሳቢዎችን ተቀብለው ከሐዋርያዊ የእረፍት ማድረጊያ ስፍራ ከመውጣታቸው በፊት ሰላምታ መለዋወጣቸውም ተገልጿል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። በቅድስት መንበር የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር በዩክሬን የቀርሜሊዮስ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን መጎብኘታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በቅድስት መንበር የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ የሆኑት ሊቀ ጳጳስ ፖል ሪቻርድ ገላገር በዩክሬን ሀገር በርድቼቭ ከተማ የሚገኘውን አውር ሌዲ ኦፍ ማውንት ካርሜል የተሰኘውን ጥንታዊ የቀርሜሊዮስ እመቤታችን ቤተ መቅደስን በጎበኙበት ወቅት በዩክሬን ሰላም እንዲሰፍን መጸለያቸው የተነገረ ሲሆን ከዚያም ባለፈ ለምእመኑ ባስተላለፉት መልእክት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመንፈስ ከእነርሱ ጋር እንደሆኑ በማረጋገጥ በእግዚአብሔር ላይ ያላቸውን ተስፋ ፈጽሞ እንዳያጡ ማሳሰባቸው ተገልጿል። ከኪየቭ በስተደቡብ ምዕራብ በመኪና የሁለት ሰዓት ያህል መንገድ ላይ በምትገኘው በርድቺቭ ከተማ በዩክሬን ውስጥ የላቲን ስርዓት ተከታይ የካቶሊክ ቤተ ክርስቲያን መዋቅሮች ወደ ነበሩበት የተመለሱበትን 35ኛ ዓመት ለማክበር ከ3000 በላይ ሰዎች በቀርሜሊዮስ ቤተ መቅደስ ግቢ ውስጥ የተሰበሰቡ ሲሆን በሩሲያና በዩክሬን መካከል ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ከቤት ውጪ በተደረገው የመስዋዕት ቅዳሴ ስነ ስርዓት ላይ ቤተሰቦች፣ ህፃናትና ወጣቶች እንዲሁም በርካታ አረጋውያንና ተጋላጭ የህብረተሰብ ክፍሎች በደስታ ተሞልተው በስፍራው መገኘታቸው የተነገረ ሲሆን በዓሉ ከመጀመሩ ጥቂት ቀደም ብሎ ሰማዩ ከባድ ደመና ተሸፍኖ ዝናብ መዝነቡ ቢነገርም ሆኖም መጥፎ የአየር ሁኔታ ቀስ በቀስ እየተወገደ በመጨረሻም ለዚህ አካባቢ ያልተለመደ ሞቅ ያለ የፀሐይ ብርሃን መታየቱም ተገልጿል። ሊቀ ጳጳስ ፖል ሪቻርድ ጋላገር በተያዘው የአውሮፓውያን ዓመት ቅዱስ ዮሐንስ ጳውሎስ ዳግማዊ በዚህ ጥንታዊ ከተማ ያደረጉትን ታሪካዊ ጉብኝት 25ኛ ዓመትን በማስመልከት በሚደረጉ ዝግጅቶች ማዕቀፍ ውስጥ በሚታይና ለዚህ ልዩ ዝግጅት የርዕሰ ሊቃነ ጳጳሳቱ ልዩ መልእክተኛ በመሆን በሀገሪቱ የሚያደርጉት ጉብኝት በአራተኛው ቀን ላይ እንደሚገኙም ተነግሯል። በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ የሆኑት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በመስዋዕት ቅዳሴው ላይ ባሰሙት ቃለ ምዕዳን ይህ ጉብኝት የሁለትዮሽ ተልእኮ ያለው ማለትም ሐዋርያዊና ዲፕሎማሲያዊ ተልእኮ ያለው መሆኑን ገልጸው ከፖለቲካ ባለሥልጣናት በሚደረጉ በርካታ ስብሰባዎችንም ያካተተ መሆኑን አጽንኦት ሰጥተው ገልጸዋል። ከሁሉም በላይ ግን ይህ ጉብኝት በጸሎት ከእናንተ ጋር በተለይም ከታማሚዎችና መከራ ከሚቀበሉ ወገኖች ጋር አንድ እንድንሆን በተለይም ለምትወደደው ዩክሬን የሰላምና የፍትህ ጾታን ከእመቤታችን አማላጅነት እንድጠይቅ ያስችለኛል ያሉት ሊቀ ጳጳሱ የጌታ እናትና የቀርሜሊዮስ እመቤታችን እዚህ በሚከበረው ተአምራዊ ምስል ፊት ለፊት ሆነን ለእግዚአብሔር የምስጋና ጸሎታችንን እንዲሁም ሰላሙን እንዲሰጠን የምናቀርበውን ልመና ይዘን ወደ እሷ እንዞራለን ሲሉ የበዓሉ መክፈቻ መርሃ ግብር ላይ ተናግረዋል። ለአራት ዓመታት ተኩል ያህል በዘለቀው ጦርነት ለወደመችው ሀገር ሰላም ከመቼውም ጊዜ በላይ አስፈላጊ እንደሆነ የተገለጸ ሲሆን ኪየቭ በቅዳሜና እሁድ መካከል ባለው ምሽት ብቻ ከፍተኛ የቦምብ ጥቃት ማስተናገዷን ከሌሊቱ 7:25 እስከ 8:45 ባለው ጊዜ ውስጥ ከባድ የሚሳይል ጥቃቶች በዋና ከተማዋ የተለያዩ አካባቢዎች ላይ መፈጸማቸው ተነግሯል። እንደ ባለሥልጣናቱ መረጃ በዚህ ጥቃት አንድ ሰው ሲሞት ከ10 በላይ ሰዎች የሚሆኑት ደግሞ መቁሰላቸው የተነገረ ሲሆን ይህ ጥቃት ግጭቱ ከተጀመረ ወዲህ የተፈጸመ እጅግ ከባድ ጥቃት መሆኑ እየተገለጸ የሚገኝ ሲሆን ከብሪያኒስክ፣ ከኩርስክ እና ከስቶርቭሪች ከተሞች የተተኮሱት ወደ 42 የሚጠጉ የሩሲያ ባሊስቲክ ሚሳይሎች እና ከ100 የሚበልጡ ድሮኖች መካከል የተወሰኑት ሊቀ ጳጳስ ጋላገር እና ልዑካን ቡድናቸው በሚያርፉበት የቅድስት መንበር ዲፕሎማሲያዊ ተወካይ ጽሕፈት ቤት አካባቢ ላይ ማረፋቸውና ፍንዳታዎቹ የሕንፃውን የመስታወት በሮች ማነቃነቃቸው እንዲሁም ይህንን ዘገባ ያቀረበው ሰው ጨምሮ አብዛኛውን ሰራተኞች ምሽቱን በተዘጋጀው መጠለያ ውስጥ እንዲያሳልፉ ማስገደዱም ተገልጿል። ሊቀ ጳጳስ ጋላገር በኪየቭ የቅድስት መንበር ሐዋርያዊ ተወካይ ከሆኑት ሊቀ ጳጳስ ቪስከቫሊስ ኩልቦስ ጋር በመሆን እሁድ ጠዋት በዚቶሚር ክልል በሚገኘው የቀርሜሊዮስ ገዳም የደረሱ ሲሆን ብሔራዊ ቤተ መቅደስ ተብሎ የተሰየመው ይህ ገዳም የተመሠረተው የኪየቭ ገዢ በነበሩት ጃኑሽ ሎይስኪ ጥያቄ መሠረት እንደ አውሮፓውያን አቆጣጠር በ1634 ዓ ም መሆኑና በ1642 ዓ ም ደግሞ መቀደሱ ተነግሯል። የባለሥልጣናቱ ተወካዮችና እውቅና ያላቸው ዲፕሎማሲያዊ ጓዶች ከመላ ሀገሪቱ ከተውጣጡ በርካታ ምዕመናንና ከሌሎች ልዑካን ጋር በመሆን ሊቀ ጳጳስ ጋላገርን በደስታ ለመቀበል በስፍራው የተገኙ ሲሆን መስዋዕተ ቅዳሴው በተለያዩ አበቦችና መንፈሳዊ መዝሙሮች በመታጀብ በደማቅ ስነ ስርዓት መካሄዱ እንዲሁም በሚያስገርም ሁኔታ በላቲን ስርዓት የሚመሩት የዩክሬን የካቶሊክ ጳጳሳት ጉባኤ አባላትና በዩክሬን የግሪክ ካቶሊክ ቤተ ክርስቲያን መሪ በሆኑት ብፁዕ አቡነ ሲቪያስቶላቭ ሼቭቹክ መታጀቡም ተነግሯል። በቦታው የተገኙት በመቶዎች የሚቆጠሩ ሰዎች ቅዱስ መስቀሉንና የእመቤታችን ቅድስት ድንግል ማርያምን ምስል በማስቀደም አብዛኛው ሰዎች የዩክሬንና የፖላንድ ባንዲራዎችን በማውለብለብ መንፈሳዊ ዑደት ማድረጋቸውም ተነግሯል። በኪየቭ የዚቶሚር ካቶሊካዊት ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ቪታሊን ክሪስቲቪች በበኩላቸው ባስተላለፉት የእንኳን ደህና መጣችሁ የመክፈቻ መልእክት በጦርነቱ ምክንያት ከፍተኛ ስቃይ እየደረሰባቸው ያሉትን ሰዎች በተለየ ሁኔታ በልባችን እንድንይዝ አሳስባለሁ ያሉ ሲሆን ለርዕሰ ሊቃነ ጳጳሳቱ ምስጋናቸውን ከመግለጻቸው በፊት እነዚህ ሰዎች የእግዚአብሔር ጣልቃ ገብነትና የድንግል ማርያምን አማላጅነት እጅግ እንደሚያስፈልጋቸው አጽንኦት ሰጥተው ተናግረዋል። ሊቀ ጳጳስ ጋላገር በሶስቱ የመጽሐፍ ቅዱስ ምንባቦች ውስጥ የሚታየውን የጋራ ጭብጥ ከመዳሳሳቸው በፊት የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ሰላምታ ያደረሱ ሲሆን የብፁዕነታቸውን መንፈሳዊ ቅርበት ለሁሉም ካረጋገጡ በኋላ ባሰሙት ቃለ ምዕዳም መጀመሪያና መጨረሻ ላይ በጣሊያንኛ እንዲሁም በመካከለኛው ክፍል የዩክሬንኛ የተነበበውን መልእክት በማስተንተን ከፈጣሪያችንና ከአዳኛችን ከእግዚአብሔር የተሻለ ሰላምን መንገድ የሚያውቅ የሰው ልጅን ስቃይ የሚረዳ እንዲሁም የሕይወትን ትርጉም ለእኛ በመመለስ የሚያጠነክረንና የሚያድሰን ማንም እንደሌለ አሳስባለሁ። እንዲሁም ከጌታችን ኢየሱስ ክርስቶስ እናት በተሻለ ሁኔታ ከእኛ ጋር አብሮ የሚጓዝና በእግዚአብሔር ፊት ለእኛ የሚማልድ ማንም ሊኖር አይችልም ብለዋል። በአንደኛው መጽሐፈ ነገሥት ነቢዩ ኤልያስ ጸሎቱ ተሰምቶ ጥያቄው እስኪፈጸምለት ድረስ ጸሎቱን ወደ እግዚአብሔር 7 ጊዜ ማቅረብ እንደነበረበት ያስታወሱት ሊቀ ጳጳሱም ነቢዩ ኤልያስ በቀርሜሎስ ተራራ ላይ ከእግዚአብሔር ጋር መገናኘቱን፣ በዚህም ምክንያት እግዚአብሔር ለሕዝቡና ለምድራቸው ሕይወት ሰጪ ዝናብን እንደሚልክ እርግጠኛ መሆኑን እና ጸሎቱን በጽናት የተሞላ መሆኑን አስረድተዋል። ሊቀ ጳጳሱ አክለውም ነቢዩ ኤልያስ በሰዎች የሚደርስበትን ረጅም የስደት ጊዜ በጽናት አልፎ እንደነበር አስታውሰው እስከ መጨረሻው ድረስ ጽናቱንና እምነቱን እንደገና አሳይቷል ያሉ ሲሆን፣ ይህ በመሆኑ ምክንያት የኤልያስ ምሳሌ እጆቻችንን እንዳንሰበስብና ተስፋ እንዳንቆርጥ፣ በችግሮች መካከል ተስፋ እንዳንቆርጥ፣ ይልቁንም በጸሎት ሳንታክት እንድንቀጥልና በእግዚአብሔር ላይ ያለንን ተስፋ ሕያው አድርገን እንድንይዝ ያበረታታናል ብለዋል።
0: አድማጮቻችን፣ የዛሬው የሰኞው የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት ምክንያት የሚሰቃዩትና የሚሞቱትን ሰዎች መዘንጋት በፍጹም የለብንም ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። አሁንም ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር መንግስት በጸጥታ የሚያድገው በፍቅር እንጂ በኃይል አይደለም ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ውበት ወደ ሰማይ እይታችንን እንድናነሳ ይረዳናል ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን የቀርሜሊዮስ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን መጎብኘታቸው መገለጹን የሚያመለክት ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም 21ኛውን የምስራቅ አፍሪካ የጳጳሳት ጉባኤ ለመሳተፍ የኢትዮጵያ ካቶሊክ ቤተክርስቲያን ብፁዓን ጳጳሳትና ተወካዮች ናይሮቢ ኬንያ መግባታቸው መገለጹን የሚያመለክት ዜና ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ አብራቱ ኤል ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት ምክንያት የሚሰቃዩትንና የሚሞቱትን ሰዎች መዘንጋት የለብንም ማለታቸው ተገለጸ። በካስተል ጋንዳልፎ የመላእክ እግዚአብሔር ጸሎትና በዕለቱ ቅዱስ ወንጌል ላይ አስተንትኖ ካደረጉ በኋላ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነትና በአመጽ በተበታተኑ የተለያዩ አገሮች ውስጥ የሚከሰቱት ክስተቶች ሁሌም እንደሚያሳስባቸውና ጉዳዩ በሰላም ይፈታ ዘንድ ጸሎት ማድረግ እንደሚቀጥሉ ተናግረዋል። ሁሉም ሰው የማያቋርጠውን ጸሎታችንን ለሰላም በትጋት አጥብቀው ለመጸለይ እንዲተባበሩ አሳስበዋል። በተጨማሪም ፒያሳ ዴላ ሊበርታ በተሰኘው ስፍራ የተሰበሰቡትን በርካታ ምዕመናን ተቀብለው ሰላምታ አቅርበውላቸው እንደነበረም ተገልጿል። በካስተል ጋንዳልፎ በሚገኘው የሐዋርያዊ የማረፊያ ቤት መግቢያ ላይ ከእግዚአብሔር ጋር ለመገናኘትና የእሁድ የመላእክ እግዚአብሔር ጸሎትን ብቻ በማድረግ ርዕሰ ሊቃነ ጳጳሳቱ ጭንቀታቸውንና ሐሳባቸውን እንደገና ዓለምን አሁንም በሚነኩ በርካታ ግጭቶች ላይ አተኩረዋል። በጦርነትና በአመጽ በተበታተኑ የተለያዩ አገሮች ውስጥ የሚከሰቱትን ክስተቶች በአሳሳቢነት መከታተላችንን እንቀጥላለን። በእነዚህ ግጭቶች ምክንያት እየተሰቃዩና እየሞቱ ያሉትን አንርሳ። እናም ለሰላም ለጋስ ጥረቶች የማያቋርጥ ጸሎታችንን ማድረግ እንቀጥል ሲሉ ቅዱስነታቸው ተናግረዋል። ዛሬ በዩክሬን ግጭቶች የሟቾች ቁጥር ሪፖርት ተደርጓል። ዋና ከተማዋ ኪየቭ በከባድ የሩሲያ ሚሳኤል ጥቃት ተመታ። አንድ ሰው ተገሎ በደርዘን የሚቆጠሩ ሰዎች ቆስለዋል ተብሎ ተዘግቧል። ይህ በእንዲህ እንዳለ የዩክሬን ጦር በጥቁር ባህርና በአዞቭ ባህር ውስጥ በሩሲያ ወታደራዊ ኢላማዎች ላይ ዘመቻቸውን እንዳካሄዱ ተናግሯል። በተመሳሳይ ጊዜ በደቡብ ኢራን አዳዲስ የአሜሪካ የአየር ድብደባዎች ሪፖርት ተደርገዋል። ከዚያም ቴህራን በኩዌት ውስጥ የአሜሪካ ወታደራዊ ግጭቶችን ኢላማ በማድረግ ሚሳኤሎችንና ድሮኖችን ተኩሳ ነበር። ዋሽንግተን አዲሱን ጥቃት ባለፈ አርብ በዮርዳኖስ በሚገኘው ሙዋፋክ አል ሳልቲ የአየር ጣቢያ ላይ ከተፈጸመው ጥቃት ጋር አያይዞታል። በዚህ ጥቃት ሁለት የአሜሪካ ወታደራዊ አባላት ተገለዋል እና ሦስተኛው ደግሞ እስካሁን የት እንዳለ እንደማይታወቅ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም የካስተል ጋንዶልፎ ነዋሪዎችን ሁሉ ሰላምታና ምስጋናቸውን አቅርበው ከሁሉም የዓለም ክፍሎች የመጡ ምዕመናንን በደስታ ተቀብለዋል። ለሕይወት በዓል በሳሉዞ በተሰበሰቡና በእማሆይ ኤልቪራ ለተቋቋመው የፎኮላሪ ማህበር ንቅናቄ አባላት ልዩ ሰላም ታቅርበዋል። በእንግሊዝኛ ንግግር ያደረጉት ቅዱስነታቸው የሬኒዩም ክሪስቲን ወጣት አዋቂ አባላትን እንዲሁም በሲድኒ ረዳት ጳጳስ አንቶኒ ፕሪስ የታጀቡ የላዮን መንፈሳዊ ነጋዲያን የተሰኘውን ዓለም አቀፍ የሥልጠና ኮርስ ተሳታፊዎች ሰላምታ እንዳቀረቡላቸውም ተዘግበዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 13 2018 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር መንግሥት በጸጥታ የሚያድገው በፍቅር እንጂ በኃይል አይደለም ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐምሌ 13 2018 ዓ.ም የመላእክ እግዚአብሔር ጸሎት ካደረጉ በኋላ በዕለቱ ከማቴዎስ ወንጌል ከምዕራፍ 13 ከቁጥር 24 እስከ 43 ላይ ተወስዶ በተነበበውና ጌታችን ኢየሱስ ክርስቶስ ለሕዝቡ ስለ እንክርዳድ የሰናፍጭና የእርሾ ምሳሌ በሚገልጸው የቅዱስ ወንጌል ክፍል ላይ ተንተርሰው ባደረጉት የቅዱስ ወንጌል አስተንትኖ የእግዚአብሔር መንግሥት በጸጥታ የሚያድገው በትሕትና በትዕግሥትና በፍቅር መሆኑን ገልጸው ክርስቲያኖች ምስጢራዊ በሆነው በእግዚአብሔር ሥራ እንዲታመኑ እና በዓለም ላይ ትንንሽ የወንጌል ዘሮች እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ ክርስቲያኖች አስደናቂ የእግዚአብሔርን ኃይል ለማሳየት የማይችሉትን ፈተናዎችን እንዲተዉ አሳስበዋል። የእግዚአብሔር መንግሥት እንደ ትንሽ ዘር ወይም እንደ ትንሽ እርሾ በማይታይ ሁኔታ እንደሚሠራ በጸጥታና በትዕግሥት እንደሚያድግ ምዕመናንን አስታውሰዋል። ርዕሰ ሊቃነ ጳጳሳቱ በካስተል ጋንዳልፎ በሚገኘው የጳጳስ እረፍት ማድረጊያ ቪላ ካለበት ስፍራ ሆነው እሁድ ዕለት ሐምሌ 13 2018 ዓ.ም የመላእክ እግዚአብሔር ጸሎት ካደረጉ በኋላ በስፍራ ለተገኙ ምዕመናን ባደረጉት የቅዱስ ወንጌል አስተንትነው ከቅዱስ ማቴዎስ ወንጌል የተወሰዱ ሦስት ምሳሌዎችን ማለትም የስንዴውንና የእንክርዳዱን የሰናፍጭ ዘርና እርሾ ምሳሌዎች ላይ ተንተርሰው እግዚአብሔር በታሪክ ወንዶችና ሴቶች ሕይወት ውስጥ የሚሠራበትን መንገድ ገልጸዋል። ርዕሰ ሊቃነ ጳጳሱ ራሱን በኃይል በማስገደድ ወይም በድል አድራጊነት መንፈስ ከመድረስ ይልቅ እግዚአብሔር ትንሽነትን የልብ አመነትና የትዕግስት ፍቅሩ ምልክት አድርጎ እንደሚመርጥ ተናግረዋል። እሱ እንድንቀበል ወይም እንድንክድ በነጻነት ይተወናል ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ተናግረዋል። የእግዚአብሔር ፍቅር በእንክርዳድ መካከል እንኳን መገኘቱን እንደሚያሳይ እንደ ትንሹ ዘር በማይታይ ሁኔታ እንደሚሰራና ዓለምን በዝምታ እንደሚለውጥ በመጥቀስ ሊጥን እንደሚያቦካ እርሾ ዓለምን ይለውጣል ብለዋል። ርዕሰ ሊቃነ ጳጳሱ ብዙ ሰዎች እግዚአብሔር በከፍተኛ ሁኔታ ጣልቃ እንዲገባና ክፉን ወዲያውኑ ከዓለም እንደሚያስወግድ እንደሚጠብቁ አምነዋል። እንዲህ ያሉ ግምቶችን መውሰድ እንደሌለብን አስጠንቅቀዋል። የክርስቲያን ሕይወትና የቤተ ክርስቲያንን ጤናማ ያልሆነ እይታ ሊቀርጹ ይችላሉ ሲሉ አክለው አሳስበዋል። በምትኩ እግዚአብሔር በመንግሥቱ በክፉ ነገሮች መካከል እንኳን እንደሚያድግ እንዲገነዘቡ ተጠርተዋል ያሉት ርዕሰ ሊቃነ ጳጳሳቱ፣ ይህም በጨለማ ውስጥ እያለፈ የሚመጣን መልካም ነገር መለየት፣ የችኮላ ፍርድ ለመስጠት የሚያስገድዱንን ፈተናዎች መቋቋምና ቀስ በቀስ የእግዚአብሔርን ጸጋ ሥራ በትዕግሥት ማጀብ ይጠይቃል ብለዋል። ቅዱስነታቸው አክለው መንግሥቱ ብዙውን ጊዜ በተለመደው የዕለት ተዕለት ሕይወት ጊዜያት ውስጥ ይታያል። ሳይስተዋል እየሄደ ቢሆንም ያለማቋረጥ በሥራ ላይ ነው ያሉ ሲሆን፣ እግዚአብሔር ባይኖርም እንኳን ርዕሰ ሊቃነ ጳጳሳቱ እንዳሉት ከሆነ ሁልጊዜም አለ። ፍቅሩ ሁልጊዜ ለመረዳት ዝግጁ መሆኑን ለምዕመናን አረጋግጠዋል። ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር የተግባር መንገድ ክርስቲያኖች በግልም ሆነ በቤተ ክርስቲያን አባላት የአኗኗር ዘይቤ መሆኑ እንዳለበት ተናግረዋል። አማኞች ወንጌልን ማዕከል ያደረገ አቀራረብ ብለው የገለጹትን እንዲቀበሉ፣ እብሪትን ሌሎችን የመግዛት ፍላጎት ወይም እምነትን ለመጫን ኃይልን ከመጠቀም እንዲቆጠቡ አበረታተዋል። በምትኩ ክርስቲያኖች በእግዚአብሔር ጸጥተኛ ሥራ ላይ እምነታቸውን ሊጥሉ ይገባል ብለዋል። የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በወቅቱ ካርዲናል ጆዜፍ ራዚንገር ተብለው ይጠሩ የነበሩትን በመጥቀስ ርዕሰ ሊቃነ ጳጳሳት ሊዮ ክርስቲያኖች የዘርን ማለትም የእህል ዘር ማለት ነው አመክንዮ እንዲቀበሉ ተጠርተዋል። ይህም የስኬትና የታላቅነት ሳይሆን ራሳችንን ትንሽ ማድረግና ሌሎችን ማገልገል ነው ብለዋል። በዚህ መንገድ ክርስቲያኖች ትንንሽ የወንጌል ዘሮችና የፍቅር እርሾ ሊሆኑ ይችላሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምዕመናንን ለቅድስት ድንግል ማርያም አማላጅነት አደራ ሰጥተዋል። የእግዚአብሔርን ቃል ዘር በትሕትና የተቀበሉት ክርስቲያኖች በእምነት ጉዟቸው ላይ እንድትደግፋቸው እመቤታችን ቅድስት ድንግል ማርያምን ከተማጸኑ በኋላ ቅዱስነታቸው አስተንትኗቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ውበት ወደ ሰማይ እይታችንን እንድናነሳ ያደርገናል ማለታቸው ተገለጸ። በካስተል ጋንደልፎ የአልባኑ አገረ ስብከት ለርዕሰ ሊቃነ ጳጳሳት ክብር ለመስጠት የበጋ ወቅት የክብር ኮንሰርት እያቀረበ እንደሚገኝ የተገለጸ ሲሆን፣ ውበት በማይጎልበት ዓለም ውስጥ እንኖራለን። እንደዚህ አይነት አጋጣሚ ለመሰባሰብ ዕድል ማግኘት በእውነት ትልቅ ስጦታ ነው ሲሉ ቅዱስነታቸው በኮንሰርቱ ዝግጅት ላይ መናገራቸው ተገልጿል። ውበት በማይጎለብትበት ዓለም ውስጥ እንኖራለን። ብዙ ችግሮች አሉ። ጦርነቶች፣ ግጭቶች፣ ጥላቻ፣ አመፅ፣ ሥራ አጥነትና ሌሎች ብዙ ነገሮች። እንደዚህ አይነት አጋጣሚ ለመሰባሰብ ዕድል ማግኘት በእውነት ትልቅ ስጦታ ነው። ምክንያቱም ከዚህ ሁሉ በላይ እንዳለ ያስታውሰናል። ወንዶችና ሴቶች ስንመርጥ ከልብ ወደ ልብ ወደ ሰማይ ለማየትና እይታችንን ለማንሳት የሚረዳንን ውበት ለመግለጥ አንድ ላይ መሰባሰብ እንደሚችሉ ያስታውሰናል። በእነዚህ ቃላት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ምሽት ሐምሌ 11 2018 ዓ.ም በካስተል ጋንዳልፎ በሚገኘው የሐዋርያዊ የእረፍት ማድረጊያ ስፍራ ውስጥ በተካሄደው ኮንሰርት መደምደሚያ ላይ ለተገኙ ሰዎች ካደረጉት ንግግር የተወሰደ ሲሆን፣ ኮንሰርቱ የተዘጋጀው በአልባኑ አገረ ስብከት ነበር። ይህም ርዕሰ ሊቃነ ጳጳሳቱ በበጋ ወቅት በሮም ደቡባዊ ከተማ ባሳለፉት የበጋ ቆይታቸው ለጳጳሱ ያላቸውን ቅርበትና ፍቅር የሚያሳይ ምልክት ተደርጎም ተወስደዋል። እንደምታውቁት ከአንድ ወር በፊት ወደ ስፔን ተጉዤ ነበር። እናም የዚያ ጉዞ ዋና ዓላማ ዐይኖቻችንን፣ እይታችንን ወደ ሰማይ ማንሳት ነበር። ሙዚቃ፣ ሥነ ጥበብና ውበት ወደ ላይ እንድንመለከት፣ ወደ እግዚአብሔር እንድንሄድና በእርግጥም ከሰው ልጅ ምርጥ ገጽታዎች አንዱ ወደ ሆነው እንድንሄድ የሚረዱን መንገዶች ናቸው ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን የሙዚቃና የሥነ ጥበብ ዋጋን በማሰላሰል የሰውን እይታ ካሁኑ መከራ በላይ ከፍ ለማድረግ የሚችሉ መንገዶች እንደሆኑ ገልጸውላቸዋል። ወትን ወደ እግዚአብሔር የሚያደርስና ተስፋን የሚያድስ ተመክሮ እንደሆነም ጠቁመዋል። በኮንሰርቱ ወቅት የተከናወነው በትክክል ይህ ነበር። የቫዮሊኒስት ማርኮ ሮሊያኖ ፓሎናይዝን ከኒኮሎ ፓጊኒኒ ሦስተኛው የቫዮሊን ኮንሰርት ልዩ በሆነ ሁኔታ አሳይተዋል። የፒያኖ ተጫዋቾች ደግሞ በማኤስትሮ ፒየር ካርሎ ሮዚኒ መሪነት በሉዊስ ባክሎቭ የሊበራ ፋንታሲ ኢ ቫሪያዚዮኒ ሱላ ኖርማ አቅርበዋል። በቪንቼንሶ ቤሊኒ ኖርማ ላይ የተመሠረተ ዝግጅት እንደነበረም ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሙዚቀኞቹ ያላቸውን ምስጋና እንዲህ በማለት ገለጹ። ለአርቲስቶች ከልብ የመነጨ ምስጋናዬን አቅርቡልኝ። እናም በዚህ የውበት ወቅት ታላቅ ነገርን ለመለማመድ ችለናል። እግዚአብሔር በፍጥረቱ ውስጥ ወደ ፈለገው ነገር ማለትም ወደ ውበት መግባት ሲሉ ኮንሰርቱን ላዘጋጀው ለአልባኖ ሀገረ ስብከት ምስጋናቸውን አቅርበዋል። ምሽቱ የተከፈተው የአልባኖ ጳጳስ በሆኑት ቪንቼንሶ ቪቫ ባደረጉት የእንኳን ደህና መጣችሁ ንግግር ሲሆን ርዕሰ ሊቃነ ጳጳሳቱ ወደ ካስተል ጋንዳልፎ በመመለሳቸው ለአካባቢው ቤተ ክርስቲያን ያቀረቡትን ምስጋና በማስታወስ ተቀብለዋል። ኮንሰርቱ ምስጋና የምንሰጥበትና የሲምፎኒክ ሙዚቃ ሲምፎኒክ ማለት አድማጮቻችን ሲምፎኒ ሙዚቃ ማለት ለሙሉ ሲምፎኒ እርስ በርሱ የሚግባባ የሙዚቃ ድምፅ ኦርኬስትራ የተጻፉ ታላላቅና ውስብስብ የሙዚቃ ቅንብሮች ሲሆን ይህም ጭብጥ ያለው እድገትና ለግርማ ሞገስ አጽንኦት ይሰጣል። ስጦታን አብረን የምንጋራበት መንገድ እንዲሆን ታስቦ እንደነበር አስረድተዋል። የቤሊኒ ኖርማ በመጥቀስ ጳጳሱ ሐሳባቸውን ወደ በብዙ የጦርነት ትዕይንቶች ውስጥ ዓለምን እያፈረሱ ከልጆቻቸውና ከቤተሰቦቻቸው ጋር በመሆን ከፍተኛውን የግጭት ዋጋ የሚከፍሉ ሴቶችና እናቶች አዙረዋል። በእነሱ ውስጥ ለነገ እርቅ ለመፍጠር የሚለው ተስፋ እንደሚንጸባረቅ አስተውለዋል። ይህም የሊቀ ጳጳስ ሊዮ 14ኛ የሰላም ጥሪን የሚያስተጋባ መሆኑን አስተውለዋል። ይህም ከጵጵስና ሥልጣናቸው መጀመሪያ ጀምሮ ደግመውታል ሲሉ ተናግረዋል። የኮንሰርት ፕሮግራሙ ሁለት የ19ኛው ክፍለ ዘመን የጣሊያን ሙዚቃ ግንባር ቀደም ተዋናዮች ኒኮሎ ፓጋኒኒና ቪንቼንሶ ቤሊኒ ወደ ውይይት አምጥተዋል። ሁለቱ ሥራዎች በግጥምና በመዘመር ጥራታቸው አንድ ሆነዋል። የሙዚቃ ጉዞን በመፍጠር የሙዚቃ መሳሪያዊ ብቃታቸውንና የኦፔራ ቋንቋ ያጣመረ ነበር። የኖርማ ዳግም ትርጓሜ በተለይም በፒያኖና በኦርኬስትራ ብቻ የዋናው ገጸ ባሕሪ ከመከራ ወደ ይቅርታና የራስን ጥቅም መሥዋዕትነት ጉዞ ተመልሷል። የግል ታሪክን በፍቅርና በሰላም ኃይል ላይ ወደ ሁለንተናዊ ነጸብራቅ ቀይሯል። የኮንሰርቱ ፕሮግራም እንደገለጸው ውበት በጦርነት ነፍሶች በሚናወጠው አየር እንኳን የመስማት ችሎታ ጭምር ይናገራል። ከኮንሰርት ጋንዳልፎ ሰማይ በታች ዓለም አቀፋዊ ለመሆን የፈለገ የተስፋ ምልክት ነበር። ኮንሰርቱ የተጠናቀቀው በኮከብ የተሞላ ሰማይ በስክሪኑ ላይ ኦርኬስትራውን በማንጸባረቅ ነው። በዝግጅቱ መጨረሻ ላይ ቅዱስ አባታችን ሙዚቀኞችንና ተሰብሳቢዎችን ተቀብለው ከሐዋርያዊ የእረፍት ማድረጊያ ስፍራ ከመውጣታቸው በፊት ሰላምታ መለዋወጣቸውም ተገልጿል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። በቅድስት መንበር የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር በዩክሬን የቀርሜሊዮስ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን መጎብኘታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በቅድስት መንበር የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ የሆኑት ሊቀ ጳጳስ ፖል ሪቻርድ ገላገር በዩክሬን ሀገር በርድቼቭ ከተማ የሚገኘውን አውር ሌዲ ኦፍ ማውንት ካርሜል የተሰኘውን ጥንታዊ የቀርሜሊዮስ እመቤታችን ቤተ መቅደስን በጎበኙበት ወቅት በዩክሬን ሰላም እንዲሰፍን መጸለያቸው የተነገረ ሲሆን ከዚያም ባለፈ ለምእመኑ ባስተላለፉት መልእክት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመንፈስ ከነርሱ ጋር እንደሆኑ በማረጋገጥ በእግዚአብሔር ላይ ያላቸውን ተስፋ ፈጽሞ እንዳያጡ ማሳሰባቸው ተገልጿል። ከኪየቭ በስተደቡብ ምዕራብ በመኪና የ2 ሰዓት ያህል መንገድ ላይ በምትገኘው በርድቺፍ ከተማ በዩክሬን ውስጥ የላቲን ስርዓት ተከታይ የካቶሊክ ቤተ ክርስቲያን መዋቅሮች ወደ ነበሩበት የተመለሱበትን 35ኛ ዓመት ለማክበር ከ3000 በላይ ሰዎች በቀርሜሊዮስ ቤተ መቅደስ ግቢ ውስጥ የተሰበሰቡ ሲሆን በሩሲያና በዩክሬን መካከል ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ከቤት ውጪ በተደረገው የመስዋዕተ ቅዳሴ ሥነ ሥርዓት ላይ ቤተሰቦች፣ ሕፃናትና ወጣቶች እንዲሁም በርካታ አረጋውያንና ተጋላጭ የህብረተሰብ ክፍሎች በደስታ ተሞልተው በስፍራው መገኘታቸው የተነገረ ሲሆን በዓሉ ከመጀመሩ ጥቂት ቀደም ብሎ ሰማዩ ከባድ ደመና ተሸፍኖ ዝናብ መዝነቡ ቢነገርም፣ ሆኖም መጥፎ የአየር ሁኔታ ቀስ በቀስ እየተወገደ በመጨረሻም ለዚህ አካባቢ ያልተለመደ ሞቅ ያለ የፀሐይ ብርሃን መታየቱም ተገልጿል። ሊቀ ጳጳስ ፖል ሪቻርድ ጋላገር በተያዘው የአውሮፓውያን ዓመት ቅዱስ ዮሐንስ ጳውሎስ ዳግማዊ በዚህ ጥንታዊ ከተማ ያደረጉትን ታሪካዊ ጉብኝት 25ኛ ዓመትን በማስመልከት በሚደረጉ ዝግጅቶች ማዕቀፍ ውስጥ በሚታይና ለዚህ ልዩ ዝግጅት የርዕሰ ሊቃነ ጳጳሳቱ ልዩ መልእክተኛ በመሆን በሀገሪቱ የሚያደርጉት ጉብኝት በአራተኛው ቀን ላይ እንደሚገኙም ተነግሯል። በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ የሆኑት ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በመስዋዕት ቅዳሴው ላይ ባሰሙት ቃለ ምዕዳን ይህ ጉብኝት የሁለትዮሽ ተልእኮ ያለው ማለትም ሐዋርያዊና ዲፕሎማሲያዊ ተልእኮ ያለው መሆኑን ገልጸው ከፖለቲካ ባለሥልጣናት በሚደረጉ በርካታ ስብሰባዎችንም ያካተተ መሆኑን አጽንኦት ሰጥተው ገልጸዋል። ከሁሉም በላይ ግን ይህ ጉብኝት በጸሎት ከእናንተ ጋር በተለይም ከታማሚዎችና መከራ ከሚቀበሉ ወገኖች ጋር አንድ እንድንሆን በተለይም ለምትወደደው ዩክሬን የሰላምና የፍትህ ጾታን ከእመቤታችን አማላጅነት እንድጠይቅ ያስችለኛል ያሉት ሊቀ ጳጳሱ የጌታ እናትና የቀርሜሊዮስ እመቤታችን እዚህ በሚከበረው ተአምራዊ ምስል ፊት ለፊት ሆነን ለእግዚአብሔር የምስጋና ጸሎታችንን እንዲሁም ሰላሙን እንዲሰጠን የምናቀርበውን ልመና ይዘን ወደ እሷ እንዞራለን ሲሉ የበዓሉ መክፈቻ መርሃ ግብር ላይ ተናግረዋል። ለ4 ዓመታት ተኩል ያህል በዘለቀው ጦርነት ለወደመችው ሀገር ሰላም ከመቼውም ጊዜ በላይ አስፈላጊ እንደሆነ የተገለጸ ሲሆን ኪየቭ በቅዳሜና እሁድ መካከል ባለው ምሽት ብቻ ከፍተኛ የቦምብ ጥቃት ማስተናገዷን ከሌሊቱ 7:25 እስከ 8:45 ባለው ጊዜ ውስጥ ከባድ የሚሳይል ጥቃቶች በዋና ከተማዋ የተለያዩ አካባቢዎች ላይ መፈጸማቸው ተነግሯል። እንደ ባለሥልጣናቱ መረጃ በዚህ ጥቃት 1 ሰው ሲሞት ከ10 በላይ ሰዎች የሚሆኑት ደግሞ መቁሰላቸው የተነገረ ሲሆን ይህ ጥቃት ግጭቱ ከተጀመረ ወዲህ የተፈጸመ እጅግ ከባድ ጥቃት መሆኑ እየተገለጸ የሚገኝ ሲሆን ከብሪያኒስክ፣ ከኩርስክ እና ከስቶርቭሪች ከተሞች የተተኮሱት ወደ 42 የሚጠጉ የሩሲያ ባሊስቲክ ሚሳይሎች እና ከ100 የሚበልጡ ድሮኖች መካከል የተወሰኑት ሊቀ ጳጳስ ጋላገር እና ልዑካን ቡድናቸው በሚያርፉበት የቅድስት መንበር ዲፕሎማሲያዊ ተወካይ ጽሕፈት ቤት አካባቢ ላይ ማረፋቸውና ፍንዳታዎቹ የሕንፃውን የመስታወት በሮች ማነቃነቃቸው እንዲሁም ይህንን ዘገባ ያቀረበው ሰው ጨምሮ አብዛኛውን ሰራተኞች ምሽቱን በተዘጋጀው መጠለያ ውስጥ እንዲያሳልፉ ማስገደዱም ተገልጿል። ሊቀ ጳጳስ ጋላገር በኪየቭ የቅድስት መንበር ሐዋርያዊ ተወካይ ከሆኑት ሊቀ ጳጳስ ቪስከቫሊስ ኩልቦስ ጋር በመሆን እሁድ ጠዋት በዚቶሚር ክልል በሚገኘው የቀርሜሊዮስ ገዳም የደረሱ ሲሆን ብሔራዊ ቤተ መቅደስ ተብሎ የተሰየመው ይህ ገዳም የተመሠረተው የኪየቭ ገዢ በነበሩት ጃኑሽ ሎይስኪ ጥያቄ መሠረት እንደ አውሮፓውያን አቆጣጠር በ1634 ዓ ም መሆኑና በ1642 ዓ ም ደግሞ መቀደሱ ተነግሯል። የባለሥልጣናቱ ተወካዮችና እውቅና ያላቸው ዲፕሎማሲያዊ ጓዶች ከመላ ሀገሪቱ ከተውጣጡ በርካታ ምዕመናንና ከሌሎች ልዑካን ጋር በመሆን ሊቀ ጳጳስ ጋላገርን በደስታ ለመቀበል በስፍራው የተገኙ ሲሆን መስዋዕተ ቅዳሴው በተለያዩ አበቦችና መንፈሳዊ መዝሙሮች በመታጀብ በደማቅ ሥነ ሥርዓት መካሄዱ እንዲሁም በሚያስገርም ሁኔታ በላቲን ሥርዓት የሚመሩት የዩክሬን የካቶሊክ ጳጳሳት ጉባኤ አባላትና በዩክሬን የግሪክ ካቶሊክ ቤተ ክርስቲያን መሪ በሆኑት ብፁዕ አቡነ ሲቪያስቶላቭ ሼቭቹክ መታጀቡም ተነግሯል። በቦታው የተገኙት በመቶዎች የሚቆጠሩ ሰዎች ቅዱስ መስቀሉንና የእመቤታችን ቅድስት ድንግል ማርያምን ምስል በማስቀደም አብዛኛው ሰዎች የዩክሬንና የፖላንድ ባንዲራዎችን በማውለብለብ መንፈሳዊ ዑደት ማድረጋቸውም ተነግሯል። በኪየቭ የዚቶሚር ካቶሊካዊት ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ቪታሊን ክሪስቲቪች በበኩላቸው ባስተላለፉት የእንኳን ደህና መጣችሁ የመክፈቻ መልእክት በጦርነቱ ምክንያት ከፍተኛ ስቃይ እየደረሰባቸው ያሉትን ሰዎች በተለየ ሁኔታ በልባችን እንድንይዝ አሳስባለሁ ያሉ ሲሆን ለርዕሰ ሊቃነ ጳጳሳቱ ምስጋናቸውን ከመግለጻቸው በፊት እነዚህ ሰዎች የእግዚአብሔር ጣልቃ ገብነትና የድንግል ማርያምን አማላጅነት እጅግ እንደሚያስፈልጋቸው አጽንኦት ሰጥተው ተናግረዋል። ሊቀ ጳጳስ ጋላገር በሦስቱ የመጽሐፍ ቅዱስ ምንባቦች ውስጥ የሚታየውን የጋራ ጭብጥ ከመዳሳሳቸው በፊት የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ሰላምታ ያደረሱ ሲሆን የብፁዕነታቸውን መንፈሳዊ ቅርበት ለሁሉም ካረጋገጡ በኋላ ባሰሙት ቃለ ምዕዳም መጀመሪያና መጨረሻ ላይ በጣሊያንኛ እንዲሁም በመካከለኛው ክፍል የዩክሬንኛ የተነበበውን መልእክት በማስተንተን ከፈጣሪያችንና ከአዳኛችን ከእግዚአብሔር የተሻለ ሰላምን መንገድ የሚያውቅ የሰው ልጅን ስቃይ የሚረዳ እንዲሁም የሕይወትን ትርጉም ለእኛ በመመለስ የሚያጠነክረንና የሚያድሰን ማንም እንደሌለ አሳስባለሁ። እንዲሁም ከጌታችን ኢየሱስ ክርስቶስ እናት በተሻለ ሁኔታ ከእኛ ጋር አብሮ የሚጓዝና በእግዚአብሔር ፊት ለእኛ የሚማልድ ማንም ሊኖር አይችልም ብለዋል። በአንደኛው መጽሐፈ ነገሥት ነቢዩ ኤልያስ ጸሎቱ ተሰምቶ ጥያቄው እስኪፈጸምለት ድረስ ጸሎቱን ወደ እግዚአብሔር 7 ጊዜ ማቅረብ እንደነበረበት ያስታወሱት ሊቀ ጳጳሱም ነቢዩ ኤልያስ በቀርሜሎስ ተራራ ላይ ከእግዚአብሔር ጋር መገናኘቱን፣ በዚህም ምክንያት እግዚአብሔር ለሕዝቡና ለምድራቸው ሕይወት ሰጪ ዝናብን እንደሚልክ እርግጠኛ መሆኑን እና ጸሎቱን በጽናት የተሞላ መሆኑን አስረድተዋል። ሊቀ ጳጳሱ አክለውም ነቢዩ ኤልያስ በሰዎች የሚደርስበትን ረጅም የስደት ጊዜ በጽናት አልፎ እንደነበር አስታውሰው እስከ መጨረሻው ድረስ ጽናቱንና እምነቱን እንደገና አሳይቷል ያሉ ሲሆን ይህ በመሆኑ ምክንያት የኤልያስ ምሳሌ እጆቻችንን እንዳንሰበስብና ተስፋ እንዳንቆርጥ፣ በችግሮች መካከል ተስፋ እንዳንቆርጥ፣ ይልቁንም በጸሎት ሳንታክት እንድንቀጥልና በእግዚአብሔር ላይ ያለንን ተስፋ ሕያው አድርገን እንድንይዝ ያበረታታናል ብለዋል።
0: አድማጮቻችን፣ የዛሬው የሰኞው የሐምሌ 13 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።